0: Жоо ирэн касаад ярч сандралгаагаар намслэн хэлсин энтим хачин сонин ёбдлчи учрин мана думдчот эдлхэ самар самху дурта хари тана амеркачу урудху самар самху дуртэ гэжэ
1: 중랑샤 에가운 난진 투자 이는 위스콘신 사한 호튼
2: 윈동핑 이슨 하스타단 우슨 돈바흐 메르지릭 네긴트 볼스룽코 이즘시지 튠치든 자링자 메르닉 다른 크흐 메르닉 근들은 가틀지 짓득 볼그슨 바이나
3: 미츠근 나스나라